የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሜሪካዊው የነገረ መለኮት ምሁር እንደ አውሮፓውያኑ የቀናቆጣጠር የ2026ቱን የራዚንገር ሽልማት እንደሚቀበሉ መገለጹን የሚያመለክ ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በኒውዮርክ ከተማ የሚካሄዱ የበርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ መገለጹን የሚያመለክ ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የተቀላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 13 2019 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ደስታና ተስፋ በተሰኘው ሐዋርያዊ ሕገ ደንብ አብይ አርስት ላይ ተንተርሰው በአጽናፈ ዓለም ውስጥ የሰው ልጅ እንቅስቃሴ ትርጉም በተሰኘው ንዑስ አርስት ላይ ያተኮረ የተቀላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የተቀላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ መከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ጌታ እግዚአብሔርም በስተ ምስራቅ በኤደን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረ። በዚያም ጌታ እግዚአብሔር ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነት መካከል የሕይወት ዛፍ መልካሙንና ክፉን የሚያስታውቀውንም ዛፍ አበቀለ። ጌታ እግዚአብሔር ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 8 እስከ 9 አልፎም ቁጥር 15 ላይ እንደተገለጸው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno e benvenuti. Continuando il nostro percorso sulla Costituzione pastorale Gaudium et Spes del Concilio Ecumenico Vaticano II, giungiamo al terzo capitolo della prima parte che ha un titolo attraente: l'attività umana nell'universo.
1: Wandimochenna etochenda menarfedacheu የሁለተኛው የቫቲካን ጉባኤ ሰነድ የሆነውና ስለ ቤተ ክርስቲያንና ዘመናዊ ዓለም ግንኙነት የሚያትተውን በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ እያጠናን ስንቀጥል አሁን ወደ መጀመሪያው ክፍል ሶስተኛ ምዕራፍ ደርሰናል። ይህም ምዕራፍ በዓለም ውስጥ የሰው ልጅ እንቅስቃሴ የሚል ርዕስ አለው። ዋናው ጥያቄ ነው በዓለም ውስጥ የሰው ልጅ እንቅስቃሴ እንዲሁም የቴክኖሎጂ የማህበራዊና የሳይንሳዊ እድገት ዋጋ ምንድነው? ጉባኤው ከተጠናቀቀ ከአራት ዓመታት ባነሰ ጊዜ ውስጥ ማለትም እንደ አውሮፓውያኑ የቀን አቆጣጠር ከሐምሌ 20 እስከ ሐምሌ 21 1969 ዓ.ም ምረት ምሽት ሰው ለመጀመሪያ ጊዜ ጨረቃን መርገጡ እናስታውስ ይሆናል። በእግዚአብሔር መልክና አምሳል የተፈጠረው የሰው ልጅ የእድገት ባለቤት ነው። በነጻነትና በአምሮ በመጠቀም ዕውቀቱን ያሰፋል። በዚህም መላውን ማህበረሰብ ወደፊት ያራምዳል። በተከታታይ ትውልዶች ውስጥ በኑሮ ሁኔታ ላይ የታዩትን መሻሻሎች በመመልከት ይህንን በቀላሉ መረዳት እንችላለን። እንዲያውም ሰነዱ እንደሚለው ሰው ቀደም ሲል ከሰማያዊ ኃይላት ይጠብቃቸው የነበሩትን በርካታ ጥቅሞች አሁን በራሱ ጥረትና ተነሳሽነት አግኝቷል ይለናል Gaudium et Spes በቁጥር 33 ላይ እንደተጠቀሰው። በዚህ ምክንያት አንዳንድ ተመራማሪዎች ሳይንሳዊና ቴክኖሎጂያዊ እድገትን ከእግዚአብሔር ጋር ያለውን የሰው ልጅ ግንኙነት የሚያዳክም እንዲያውም ግንኙነቱን አላስፈላጊ የሚያደርግ ወይም ከክርስቲያናዊ እምነት ጋር የሚቃረን አድርገው ሲያቀርቡ ቆይተዋል። ይህ አመለካከት ዘመናዊ ሰው ዓለምን በሚመለከትበት መንገድ ላይ ከቀድሞ ዘመናት ጋር ሲነጻጸር ለውጥ እንዲፈጠር አድርጎታል። እንዲህ አይነቱ የተሳሳተ አመለካከት በተለይ ከክርስቲያናዊ መገለጥ ጋር ያለውን ግንኙነት ባጣው የምዕራባውያን ባህል ክፍል ውስጥ በስፋት ይስተዋላል። ከክርስትና በኋላ ባለው የሰባዊነት ወይም ሂዩማኒስት አስተሳሰብ ውስጥ የሰው ልጅና እግዚአብሔር እንደ ተቀናቃኞች ሆነው በተሳሳተ መንገድ ይቀርባሉ። ማለትም ሰው ዕውቀቱን ነጻነቱንና እድገቱን ለማረጋገጥ ከእግዚአብሔር ነጻ መውጣት እንዳለበት ይታመናል። በመጨረሻ ግን ከእግዚአብሔር ጋር ያለውን ግንኙነት በመካድ የሰው ልጅ ያለውን ከፍ ያለና ዘላለማዊ ዋጋ በእንግሊዘኛው ትራንሰንደንት ቫልዩ የማረጋገጥ እድል ይጠፋል። ይህ የሁለተኛው የቫቲካን ጉባኤ ታዋቂ የነገረ መለኮት ምሁር በሆነው ሄንሪ ዲ ሉባክ በደንብ የተገለጸው የአምላክ አልባ ሰባዊነት አሳዛኝ ሁኔታ ወይም በእንግሊዘኛው Tragedy of Atheistic Humanism በሚል ጽሑፍ የተገለጸ ነው። ጉባኤው ግልጽ የሆነ መልስ ለመስጠት ይፈልጋል። በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ እንደሚገልጸው ክርስቲያኖች በስራቸው አማካኝነት የፈጣሪን ስራ ያከናውኑ፣ ለወንድሞቻቸው ጥቅም ያሰቡ፣ እንዲሁም በመልካም ጥረታቸው የእግዚአብሔርን እቅድ በታሪክ ውስጥ እውን ለማድረግ አስተዋጽኦ ያደረጉ መሆናቸውን በትክክል ሊረዱ ይችላሉ ይለናል በቁጥር 34 ላይ እንደተገለጸው። በርግጥም ሐዋርያዊው ሕገ ደንብ የቤተክርስቲያን ሰነድ እንዲህ ሲል ምክረ ሐሳቡን ይቀጥላል። በሰው ተስጦና ጉልበት የሚከናወኑ ሥራዎች ከእግዚአብሔር ኃይል ጋር የሚቃረኑ ናቸው ብሎ ከመሰብ ወይም ምክንያታዊ የሆነ ፍጥረት ወይም ሰው ከፈጣሪው ጋር እንደ ተፎካካሪ ይቆጠራል ብሎ ከማመን ይልቅ ክርስቲያኖች የሰው ልጅ የሚያስመዘግበው ድል የእግዚአብሔር ጸጋ ምልክትና የርሱ ምስጢራዊ እቅድ ፍሬ እንደሆነ ያምናሉ በማለት ሰነዱ በአንቀጽ 34 ላይ ገልጿል። ባጭሩ እግዚአብሔር ለሰው ልጆች አደራ የሰጣቸው ፍጥረት ገና በመካሄድ ላይ ያለ፣ በጉዞ ላይ ያለ ወይም በማደግ ሂደት ላይ ያለ ነው። ይህም ሰዎች በጥበብ በተሞላ ተግባራቸው አማካኝነት ፍጻሜ እንዲያደርሱት ነው። እዚህ ጋር ስለ ስጋ ለብሶ ሰው የሆነው ምስጢር ማለትም በእንግሊዘኛው incarnation ተቃሚ ማጣቀሻ አለ። የሰው ልጅ እንዲሁም ሥራው እድገቱና የተፈጠሩት ነገሮች ነጻነት ከእግዚአብሔር ጋር በመገናኘቱ ምክንያት አይዋጥም ወይም አይጠፋም። ይልቁኑ በክርስቶስ ውስጥ ሙሉ በሙሉ ተቀባይነት አግኝቶ ነጻና ንቁ ሆኖ ይቀጥላል። እንዲያውም ሙሉ እውነትና ነጻነትን የሚያገኘው በርሱ ውስጥ ነው። በተጨማሪም በቅዱስ ቁርባን ስነ ሥርዓት ላይ በእንጀራና በወይን ጠጅ የሚወከለው የሰው ልጅ የሥራ ውጤት ወደ ክርስቶስ ሥጋና ደም ለመለወጥ በየቀኑ በመሠዊያው ላይ ይቀመጣል። ከዚህ አንጻር አንድ ጠቃሚ እውነት ይመጣል። ሰው እግዚአብሔርን ለማግኘት ምድራዊ ሥራዎቹን መተው የለበትም። ይልቁኑ ዕለታዊ ሥራውን በጥሩ ሁኔታ በመፈጸምና በመቀደስ ጥሪውን ሙሉ በሙሉ መኖር ይችላል። ክርስቲያኖች ልክ እንደ ሌሎች ሰዎች ሁሉ የሰው ልጅን ማኅበረሰብ በመገንባት ሂደት ውስጥ ይሳተፋሉ። ወደ ነገሮች ሁሉ ፍጻሜና ወደ እግዚአብሔር ለመድረስ ይተጋሉ። እንዲሁም የእድገት የሳይንስና የሕይወት ጉዞን አብረው ከሚጓዙ ሰዎች ጋር ይህንን የመጨረሻ ዓላማ ይካፈላሉ። ምድራዊ እድገት ከክርስቶስ መንግሥት እድገት በግልጽ መለየት አለበት። ሆኖም ጉባኤው ማለትም ሁለተኛው የቫቲካን ጉባኤ እንዲህ ሲል ያረጋግጣል። ምድራዊ እድገቱ ለሰው ልጅ ማኅበረሰብ የተሻለ አደረጃጀት አስተዋጽኦ እስካደረገ ድረስ ለእግዚአብሔር መንግሥት ወሳኝ ጉዳይ ነው። ከተፈጥሮአችንና ከጥረታችን የሚገኙ መልካም ፍሬዎች ሁሉ ከቆሻሻ የጸዱ፣ የተወለወሉና የተለወጡ ወይም የከበሩ ሆነው እንደገና እናገኛቸዋለን ሲል በቁጥር 39 ላይ ጠቅሷል። በመጨረሻም እውነተኛ የሰው ልጅ እድገት ለመሆን ማለትም ለመላው ሰውና ለሁሉም ሰው የሚሆን እድገት ቴክኒካዊና ሳይንሳዊ እድገት በፍቅር በበጎ አድራጎት መንፈስ መነሳሳትና መመራት እንዳለበት እናስታውስ። በዚህ መንገድ ብቻ ነው ይህንን ሁልጊዜ ለሰው ልጅ ክብር አገልግሎት ማዋልና የሁሉንም በተለይም እጅግ ተቸግረው የሚገኙትን ሰዎች የኑሮ ሁኔታ ማሻሻል የሚቻለው። የተወደዳችሁ ወንድሞቼና እህቶቼ፣ ሁለተኛው የቫቲካን ጉባኤ የእውቀትና የክህሎት እንጀራን እንድንካፈል ይጋብዘናል። ይህም እያንዳንዱ ሰውና ሕዝብ አቅሙን እንዲያዳብር እንዲሁም

0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን ነው። አሜሪካዊው የነገረ መለኮት ምሁር እንደ አውሮፓውያኑ የቀን አቆጣጠር የ2026ቱን የራዚንገር ሽልማት እንደሚቀበሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: አሜሪካዊው የነገረ መለኮት ምሁር የ2026ቱን የራዚንገር ሽልማት እንደሚቀበሉ ተገለጸ። እንደ ጎርጎሮሳውያኑ የ2026ቱ የራዚንገር ሽልማት አሸናፊ አሜሪካዊው የነገረ መለኮት ምሁር ዶክተር ጆን ካቫዲኒ መሆናቸው ታውቋል። የተሸለሙትም በጥንታዊው የቤተ ክርስቲያን አባቶች ላይ በተለይም በቅዱስ አጎስጢኖስ ላይ ባደረጉት ጥናት ላሳዩት ከፍተኛ ምሁራዊ ብቃት እንደሆነ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሽልማቱን ለዶክተር ካቫዲኒ የሚሰጡት በቫቲካን በሚገኘው ሐዋርያዊ ሕንፃ ውስጥ ታህሳስ 10 2019 ዓ.ም እንደሚሆን ታውቋል። የዘንድሮው የራዚንገር ሽልማት የተሰጠው በአሜሪካ ኢንዲያና በሚገኝ የኖተርዳም ዩኒቨርሲቲ ውስጥ የነገረ መለኮት ፕሮፌሰር ለሆኑት ለዶክተር ጆን ካቫዲኒ እንደሆነ ታውቋል። ጥናታቸው ያተኮረው በጥንታዊ የቤተ ክርስቲያን አባቶች ላይ በተለይም የቅዱስ አጎስጢኖስን አስተሳሰብ በጥልቀት ለመረዳትና ለማስረዳት ራሳቸውን የሰጡ ምሁር በመሆናቸው እንደሆነ ተነግሯል። ዶክተር ጆን ካቫዲኒ ለሽልማቱ የተመረጡት በጆሴፍ ራዚንገር ፋውንዴሽን ሳይንሳዊ ኮሚቴ ሲሆን የጸደቀውም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሆነ ታውቋል። ቅዱስነታቸው ሽልማቱን ለዶክተር ጆን ካቫዲኒ የሚሰጡት ታህሳስ 10 2019 ዓ.ም እንደሚሆን ታውቋል። ዶክተር ካቫዲኒ ለሽልማቱ ያላቸውን ምስጋና ሲገልጹ እንደ ነገረ መለኮት ምሁር ያለኝን ጥሪ ለመኖር የሞከርኩት የአሌክሳንድሪያውን ኦሪጀን ምሳሌን በመከተል ነው ብለው፣ ኦሪጀን የቤተ ክርስቲያን ሰው የመሆን ፍላጎቱን በተደጋጋሚ የገለጸ የሶስተኛው ክፍለ ዘመን የነገረ መለኮት ምሁር ነበር ሲሉ አስረድተዋል። በኖተርዳም ዩኒቨርሲቲ ውስጥ ጥሬን እንደ ቤተ ክርስቲያን ሰውና እንደ ምሁር ሆኜ ለመኖር ችያለሁ ብለው፣ ሽልማቱ በተለይ እንደ ነገረ መለኮት ምሁር ባለኝ ጥሪ ለእነዚህ ሁለት ገጽታዎች ዕውቅና የሚሰጥ በመሆኑ አመስጋኝ ነኝ ሲሉ ተናግረዋል። የዶክተር ካቫዲኒ የምርምር ፍላጎት እስከ ዘመናዊው የነገረ መለኮት ጥናት የዘለቀ ሲሆን ለሁለቱም ማለትም ለምሁራዊና ሐዋርያዊ ዘርፎች ቁርጠኝነት ያላቸው መሆኑን የፋውንዴሽኑ ፕሬዚደንት አባ ሮቤርቶ ሬጎሊ ገልጸዋል። አባ ሮቤርቶ በገለጻቸው አሜሪካዊው ፕሮፌሰር በዋናነት የቤተ ክርስቲያን አባቶች በተለይም በቅዱስ አጎስጢኖስ ላይ ከፍተኛ እውቀት እንዳላቸውና በዘመናችን ነገረ መለኮት ላይ ጥናት አድርገዋል ብለዋል። ስለ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛና ስለ ርዕሰ ሊቃነ ጳጳሳት ፍራንችስኮስ ነገረ መለኮታዊ አስተምሮ ላይ በስፋት የጻፉ ከጥንት ጀምሮ እስከ 21ኛው ክፍለ ዘመን ድረስ ያለውን የቤተ ክርስቲያን ነገረ መለኮት ያጠኑ ምሁር ናቸው ሲሉ አስረድተዋል። ዶክተር ካቫዲኒ የራሲንገር ሽልማት የተቀበሉ 32ኛው ምሁር ሲሆኑ ሽልማቱ እንደ ጎርጎሮሳውያኑ ከ2011 ዓ.ም ጀምሮ እንደ መሠረታዊ የነገር መለኮት ትምህርት፣ ቅዱሳት መጻሕፍት፣ የቤተ ክርስቲያን አባቶች ጥናት፣ ፍልስፍና፣ ሕግ፣ ሶሺዮሎጂ፣ ሙዚቃን፣ አርኪቴክቸርንና ቅርጻቅርጽን ጨምሮ በኪነ ጥበብ ዘርፎች ለተመዘገቡ የምሁራዊ ስኬቶች ዕውቅናን የሚሰጥ እንደሆነ ታውቋል። በመጪው ህዳር ወር በአሜሪካና በአፍሪካ በጆሴፍ ራዚንገር ላይ የሚያተኩሩ ሦስት ጉባኤዎች እንደሚካሄዱ ታውቋል። እንደ ጎርጎሮሳውያኑ በ1927 ዓ.ም ጀርመን ውስጥ በማርክትል የተወለዱት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በቀድሞ ስማቸው ጆሴፍ ራዚንገር የተወለዱበት መቶኛ ዓመት በመጪው የጎርጎሮሳውያኑ 2027 ዓ.ም የሚከበር ሲሆን ዝግጅቱም አምና በሚያዝያ ወር እንደተጀመረና ፋውንዴሽኑ ይህን በማስመልከት ሦስት ጉባኤዎችን በማዘጋጀት ላይ እንደሚገኝ ታውቋል። የመጀመሪያው ዓለም አቀፍ ሲምፖዚየም ከጥቅምት 23 እስከ ጥቅምት 25 2019 ዓ.ም ድረስ በአሜሪካ ሚኒሶታ ግዛት ውስጥ በሚገኘው ሴንት ሜሪስ ዩኒቨርሲቲ የሚካሄድ ሲሆን ርዕሱም ውበት ያድነናል በሚለው የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ሥራዎች ውስጥ የሚታይ አድናቆትና ተስፋ የሚል እንደሆነ ታውቋል። የፋውንዴሽኑ ዋና ጸሐፊ ፕሮፌሰር ፒርሉካ አዛሮ እንደተናገሩት ይህ ዓለም አቀፍ ሲምፖዚየም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ካቀረቧቸውና በዓመታት ሂደት ውስጥ ወሳኝ መሆናቸው የተረጋገጠውን ግንዛቤ እንደገና ይዳስሳል ብለው፣ ይህም በቴክኒካዊና በሞራል ጉልበት መካከል ሊፈጠር ስለሚችለው ክፍተት የሚያስጠነቅቅ ነው ብለዋል። አክለውም እጅግ ታዋቂ በሆኑ በርካታ የአሜሪካ ዩኒቨርሲቲዎች ውስጥ የሚገኙ ብዙ ሳይንቲስቶች ስለዚህ ክፍተት በደንብ እንደሚያውቁና የዩኒቨርሲቲውን ተፈጥሮና ተልዕኮ በተመለከተ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የነበራቸውን ቁልፍ ግንዛቤዎች እንደገና መተግበር አስፈላጊ መሆኑን እንደሚያምኑ አስተውለናል ብለዋል። ስለ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የተዘጋጀው ሦስተኛው ሲምፖዚየም ከህዳር 9 እስከ

0: ዳር 12 2019 ዓመተ ምህረት ድረስ በናይሮቢ ኬንያ የሚካሄድ ሲሆን በጋራ ያዘጋጁትም በኬንያ የታንጋዛ ዩኒቨርሲቲና የሚኒሶታው ሴንት ሜሪስ ዩኒቨርሲቲ እንደሆኑ ታውቋል። በመጨረሻም የርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ መቶኛ ዓመት የልደት በዓል ምክንያት በማድረግ ፋውንዴሽኑ የሚያዘጋጀው ትልቅ ጉባኤ እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሮም እንደሚካሄድ ታውቋል። ጉባኤው በዋናነት በሮም የሚገኙ ጳጳሳዊ ዩኒቨርሲቲዎችን የሚያካትት ሲሆን እነርሱም ግሬጎሪያን ጳጳሳዊ ዩኒቨርሲቲ፣ የቅዱስ ቶማስ አኩዊነስ ጳጳሳዊ ዩኒቨርሲቲና የሉምሳ ካቶሊክ ዩኒቨርሲቲ እንደሆኑ ታውቋል። ከስነ መለኮት ባሻገር ያሉትን የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛን የሙዚቃ ተነሳሽነቶችን ለማጉላት እንፈልጋለን ያሉት ፕሮፌሰር አዛሮብ ንግግራቸው መደምደሚያ ቀጣዩ ዓመት ዋና ዋና ኮንሰርቶችና ጉልህ የሆኑ የአምልኮ ስነ ስርዓቶች የሚፈጸሙበት ዓመት እንደሚሆን ገልጸው የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መቶኛ ዓመት የልደት በዓል የሚከበርበት ሚያዝያ 8 2019 ዓመተ ምህረት በቅዱስ ጴጥሮስ ባዚሊካ ውስጥ በሚቀርብ ታላቅ የመስዋዕተ ቅዳሴ ስነ ስርዓት እንደሚፈጸም ገልጸዋል።
1: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2018 ዓ.ም ዕለታዊ ስርጭታችንን ነው። በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
0: በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ ተገለጸ። በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ተነሳሽነት በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎት በጤና እንክብካቤና ዘላቂነት ባለው የጋራ ጥቅም ላይ ለመወያየት ከተለያዩ ዘርፎች የተውጣጡ መሪዎችን በዚህ ሳምንት ውስጥ እንደሚሰበስብ ታውቋል። በኒውዮርክ ከተማ የሚካሄደው የመጀመሪያው ስብሰባ የቦርጎ ውይይቶች ተነሳሽነት ከንግድ፣ ከፋይናንስ፣ ከስነ ምርምር፣ ከሃይማኖት፣ ከጤና እንክብካቤ፣ ከስፖርት፣ ከሲቪል ማኅበረሰብና ከዓለም አቀፍ ተቋማት የተውጣጡ መሪዎችን የሚያሰባስብ ዓለም አቀፍ የአመራር መድረክ እንደሆነ ታውቋል። ከመስከረም 10 እስከ መስከረም 13 2019 ዓ.ም ድረስ ባለው ጊዜ ውስጥ ከ81ኛው የተባበሩት መንግሥታት ጠቅላላ ጉባኤ ጎን ለጎን የሚካሄድ ይህ ስብሰባ በሰኔ ወር በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን መንደር የተካሄደው የመጀመሪያው መድረክ ቀጣይ እንደሆነ ታውቋል። እንደ መግለጫው ከሆነ ይህ ተነሳሽነት በካቶሊክ ማኅበራዊ ትምህርት ላይ የተመሠረተ ሲሆን የጋራ ጥቅምን በማገልገል ረገድ ለአመራር ሚና ትኩረት እንደሚሰጥ ታውቋል። እንደ አዘጋጆቹ ገለጻ መሠረት ውይይቶቹ ከአገርና ከተቋም ድንበሮች በላይ የሚዘልቁ ተግዳሮቶችን ለመፍታት ያለሙ ሲሆን እነዚህም በሰው ሠራሽ አስተውሎት ዘርፍ የሚታዩ እድገቶች፣ በሥራው ዓለም የሚታዩ ለውጦች፣ የጤና እንክብካቤን፣ ዘላቂ ልማትንና የሰው ልጅ ክብርን የሚመለከቱ ጉዳዮችን እንደሚያካትቱ ታውቋል። በውይይቶቹ መካከል ለተሳታፊዎች የሚቀርቡ ጥያቄዎች ምን እየገነባን ነው? ለማን እየገነባን ነው? በኋላስ ማን ይወርሳቸዋል? የሚሉ ሲሆን እነዚህ ጥያቄዎች ቴክኖሎጂን፣ ኢንቨስትመንትን፣ የጤናን ክብካቤን፣ አስተዳደርንና አመራርን የሚመለከቱ ውሳኔዎች በአሁኑና ወደፊት በሚመጡት ትውልዶች ላይ ምን ተጽዕኖ ሊያሳድሩ እንደሚችሉ ለማሳሰብና ለማበረታታት ያለሙ ናቸው ተብሏል። የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ዋና ዳይሬክተርና የተነሳሽነቱ መስራች የሆኑት ብፁዕ ካርዲናል ፋቢዮ ባጆ በንግግራቸው የቦርጎ ውይይቶች ማዳመጥን፣ እርስ በርስ መገናኘትንና የጋራ ኃላፊነትን መሠረት ያደረገ ደፋር አመራርን የሚጋብዝ መድረክ ነው ሲሉ ገልጸዋል። በበርካታ ተቋማት እየጨመረ የመጣው መከፋፈልና አለመተማመን በሚገጥማቸው ወቅት መሪዎች አስቸጋሪ ጥያቄዎችን በቅንነት የሚወያዩባቸው፣ ልዩነቶችን አልፈው መተማመንን የሚገነቡባቸውና የሰውን ልጅ ክብር የሚያስከብሩ እንዲሁም የጋራ ጥቅምን የሚያራምዱ ተግባራትን ለመፈጸም ራሳቸውን የሚያዘጋጁባቸው መድረኮች ያስፈልጉናል ብለዋል። በኒውዮርክ የሚካሄደው ስብሰባ የአመራር ውይይቶችን፣ የግል ስብሰባዎችንና ስትራቴጂካዊ ውይይቶችን የሚያካትት ሲሆን አርዕስቶቹ ሰው ሰራሽ አስተውሎትና የሥራ ኃይል ለውጥ፣ የጤና እንክብካቤና ሰብአዊ ክብር፣ ዘላቂ ልማት፣ በተለያዩ ኢንዱስትሪዎች ውስጥ በስርዓት ደረጃ የሚደረጉ ለውጦች እንዲሁም እርስ በርስ በተሳሰረ ዓለም ውይይቱ በሰው ሰራሽ አስተውሎትና በሰብአዊነት፣ በዕድሜ መግፋትና በክብር፣ በስፖርትና በዲፕሎማሲ እንዲሁም በአመራር ላይ ያተኮረ እንደሆነ ታውቋል። ባለፈው ዓመት ከሰኔ 10 እስከ ሰኔ 12 ድረስ በካስቴል ጋንዶልፎ በሚገኘው የውዳሴ ላንተ ይሁን መንደር በተካሄደው የመጀመሪያው ውይይቶች ላይ ከ80 በላይ የዓለም መሪዎች መሳተፋቸው ሲታወስ፣ ውይይቶቹም በሰው ሰራሽ አስተውሎትና በሰብአዊነት፣ በዕድሜ መግፋትና ሊሰጠው በሚገባው ክብር፣ በስፖርት፣ በዲፕሎማሲና በአመራር ላይ ያተኮሩ እንደነበር ይታወሳል። በሰኔ ወር ላይ የተካሄደው ስብሰባው የተጠናቀቀው ታዳሚዎቹ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በግል ባደረጉት ስብሰባ ሲሆን ውይይቱ በተከፋፈለ ዓለም ውስጥ የሞራል አመራርን ለማደስና እንደገና ለማሰብ የተደረገ በሂደቱ ውስጥ የመጀመሪያው እርምጃ እንደነበር ይታወሳል። የኖተርዳም ዩኒቨርሲቲ የመጀመሪያ ዲግሪ መርሃ ግብር ምክትል ፕሬዚደንት ተባባሪ ፕሮፌሰርና የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ምክር ቤት አባል የሆኑት አባ ዳንኤል ግሩዲ ተነሳሽነቱ የአእምሮ ነጸብራቅን ከተግባራዊ እርምጃ ጋር ለማገናኘት እንደሚፈልግ ተናግረው በዓለም ላይ እጅግ አጣዳፊ የሆኑ ተግዳሮቶች ከተቋማትና ከርዕዮተ ዓለም በላይ የሚነሱ ግንኙነቶችን ይፈልጋሉ ብለዋል። አዘጋጆቹ እንደሚሉት ውይይቱ የእያንዳንዱን ሰው ክብር የሚገነቡ ቴክኖሎጂዎችን ተቋማትንና ስርዓቶችን በተለይም ተጋላጭ የሆኑትን ለማስተዋወቅ እንደሚፈልግ ከውይይቶቹ የሚወጡ ሐሳቦችም በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም ላይ እንደሚቀርቡ ይጠበቃል።

አድማጮቻችን የዛሬው የረቡ የመስከረም 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደተኛ ጻናት እንክብካቤና ጥበቃ እንዲደረግ ጥሪ ማቅረባቸውን የሚገልጽ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ገላገር እርቅ የሚመነጨው ያለፈው ጊዜ እውነት በጸጋ በመቀበል ነው ማለታቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ለጊዮርጊስ ከባልደረባዬ በረና በርገኔ ጋር በጋራ በመሆን ነው አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ለስደተኛ ሕፃናት እንክብካቤና ጥበቃ እንዲደረግ ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ ለስደተኛና ጥገኝነት ጥየቃ የተዳረጉ ሕፃናት ጥበቃ እንዲደረግላቸው እንዲሁም በጉዞ ላይ ላሉ ታዳጊዎች ሁሉም ሰው ኃላፊነት እንዲወስድ ጥሪ አቅርበዋል። ይህ ጥሪ የተላለፈው የዓለም የስደተኞችና ተፈናቃዮች ቀን ከመከበሩ አስቀድሞ ነው። ርዕሰ ሊቃነ ጳጳሳት ሊዮ ረቡዕ ዕለት መስከረም 13/2019 ዓ.ም በስደት ጉዞ ወቅት ለጥቃት፣ ለብዝበዛና ለአሰቃቂ ሁኔታዎች ለተጋለጡ ወጣት ስደተኞችና ተፈናቃዮች ሁሉም ሰው ኃላፊነት እንዲወስድ አጣዳፊ ጥሪ አቅርበዋል። ይህ ጥሪ የተላለፈው ርዕሰ ሊቃነ ጳጳሳቱ ከነዚህ ሕፃናት አንዱ እንኳን ቢሆን በሚል መሪ ቃል መልእክት ላስተላለፉበት 112ኛው የዓለም የስደተኞችና ተፈናቃዮች ቀን ሊከበር 4 ቀናት ሲቀሩት ነው። በቅዱስ ጴጥሮስ አደባባይ ካደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ማጠቃለያ ላይ እሁድ መስከረም 17/2019 ዓ.ም የዓለም የስደተኞችና ተፈናቃዮች ቀን ነው ያሉት ርዕሰ ሊቃነ ጳጳሳቱ ሐሳቤ ከስደተኞችና ተፈናቃዮች በተለይም አገራቸውን ለቀው እንዲወጡ ከተገደዱ ታዳጊዎች ጋር ነው ብለዋል። ሕፃናትና ታዳጊዎች እጅግ ተጋላጭ ናቸው ሲሉ ንግግራቸውን የቀጠሉት ርዕሰ ሊቃነ ጳጳሳቱ ብዙውን ጊዜ የማይነገር ስቃይ ማለትም ጥቃት፣ ስቃይ፣ ብዝበዛና አሰቃቂ ሁኔታዎች ይደርሱባቸዋል። እንዲሁም በስደት ጉዞ ወቅት ሕይወታቸውን የሚያጡበት ሁኔታም ብዙ ጊዜ ይከሰታል ብለዋል። ከዚያም ርዕሰ ሊቃነ ጳጳሳቱ ቀጥተኛ ጥሪ አቅርበዋል። የሁሉንም ሰው የኃላፊነት ስሜት እጠይቃለሁ። ሁላችንም ሁልጊዜ ጥበቃና እንክብካቤ ሊደረግላቸው የሚገባቸው በእነዚህ ወጣት ሕይወት ውስጥ በግል እንደምንሳተፍ ይሰማን ሲሉ አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ ጥሪ የተላለፈው ቤተ ክርስቲያኗ በመጪው መስከረም 17/2019 ዓ.ም የዓለም የስደተኞችና ተፈናቃዮች ቀን ለማክበር በምትዘጋጅበት ወቅት ነው። በናሴ ወር ለዚህ ዓለም አቀፍ ቀን ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳቱ ታዳጊዎች በስደትና በግዴታ መፈናቀል ሂደት ውስጥ ከተሳተፉት ሰዎች መካከል እጅግ ተጋላጭ ከሆኑት መካከል አንዱ መሆናቸው አስታውሰዋል። በመልእክታቸው በሚሊየን የሚቆጠሩ ሕፃናትና ታዳጊዎች በጦርነት፣ በድህነት፣ በብጥብጥ፣ በአካባቢያዊ አደጋዎችና በሌሎች አሳዛኝ ሁኔታዎች ምክንያት አገራቸውን ለቀው እንዲወጡ ይገደዳሉ። በሚያሳዝን ሁኔታ ቁጥራቸው እየጨመረ ነው ሲሉ ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ በተጨማሪም በስደት ጉዞ ውስጥ የሚከሰቱ ሞቶች፣ የሰዎች ዝውውርና ብዝበዛ፣ ታዳጊዎች ለትጥቅ ግጭቶች እንዲሰለፉ መደረግ፣ ወሲባዊ ጥቃት፣ አስገዳጅ ጋብቻና በጉዞ ወቅት የደረሰባቸው ወይም የተመለከቱት ጭካኔ የተሞላባቸው ድርጊቶች ላይ ትኩረት አድርገዋል። ክብራቸው በብዙ መንገድ ይረገጣል ብለዋል። ሆኖም ከዚህ አሳዛኝ ሁኔታ አንጻር ሐሳቤ ወደ ኢየሱስ ቃላት ያመራል። እነዚህ ቃላት ሕሊናችንን በጥልቀት የሚፈታተኑ ናቸው። እንደዚህ ያለው ልጅ በስሜ የሚቀበል ሁሉ እኔን ይቀበላል የሚለውን የኢየሱስን ቃላት ማዳመጥ ይኖርብናል ብለዋል። ከተባበሩት መንግሥታት የስደተኞች ኤጀንሲ UNHCR በዓለም ዙሪያ ከጦርነት፣ ከአመጽና ከስደት ለመሸሽ የተገደዱ ሰዎችን የሚጠብቅና የሚረዳ የተባበሩት መንግሥታት የስደተኞች ኤጀንሲ ነው። ይህ ድርጅት እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2026 ዓ.ም ይፋ ባደረገው ሪፖርት እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም መጨረሻ ላይ በዓለም ዙሪያ 117.8 ሚሊየን ሰዎች በስደት፣ በግጭት፣ በውከት፣ በሰብአዊ መብት ጥሰቶችና በአየር ንብረት ቀውስ ምክንያት ከቀያቸው እንዲፈናቀሉ ተደርገዋል። ይህ ቁጥር 41.6 ሚሊየን ስደተኞችን፣ 9 ሚሊየን ጥገኝነት ጠያቂዎችንና በግጭት ወይም በሁከት ምክንያት በራሳቸው አገር ውስጥ የተፈናቀሉ 68.7 ሚሊየን ሰዎችን ያካትታል። ሕፃናት ከተፈናቀሉ ሰዎች መካከል ከፍተኛውን ድርሻ ይይዛሉ። የተባበሩት መንግሥታት የስደተኞች ኤጀንሲ እንደገመተው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም መጨረሻ ላይ በግዳጅ ከተፈናቀሉ 117.8 ሚሊየን ሰዎች መካከል 45 ሚሊየኑ ከ18 ዓመት በታች የሆኑ ሕፃናት ነበሩ። ከስደተኞች የስደተኛ መሰል ሁኔታ ውስጥ ካሉ ሰዎችና ዓለም አቀፍ ጥበቃ ከሚያስፈልጋቸው ሌሎች ሰዎች መካከል 39 በመቶ የሚሆኑ ሕፃናት እንደነበሩም ሪፖርቱ አክሎ ዘግቧል።
አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ተብረተለታዊ ስርጭታችንን ነው። ሊቀ ጳጳስ ገላገር እርቅ የሚመነጨው ያለፈው ጊዜ እውነት በጸጋ በመቀበል ነው ማለታቸው ተገለጸ። ሊቀ ጳጳስ ፖል ሪቻርድ ገላገር በቫቲካን የፖላንድ ኤምባሲ በተዘጋጀው ዝግጅት ላይ ንግግር ሲያደርጉ ከሁለተኛው የዓለም ጦርነት በኋላ የተደረገው የፖላንድና ጀርመን እርቅ ዛሬም ድረስ ያለውን ጠቀሜታ አጉልተው አሳይተዋል። እርቅውን እንዲሆን ስለ ያለፈው ጊዜ እውነት በድፍረት መጋፈጥና ለውይይት ክፍት መሆን እንደሚያስፈልግም አጽንኦት ሰጥተው ተናግረዋል። እርቅ የሚመነጨው ያለፈውን ጊዜ በመርሳት ሳይሆን ለቅን ውይይት ራሳችንን እያዘጋጀን ያለፈውን ጊዜ በእውነት በድፍረትና በመተማመን የመጋፈጥ ችሎታ በመያዝ ነው። ይህንን የተናገሩት ቫቲካን ከተለያዩ ሀገራትና ዓለም አቀፍ ድርጅቶች ጋር የምታደርገውን ግንኙነት በበላይነት የሚቆጣጠረው የቅድስት መንበር ጽሕፈት ቤት ዋና ኃላፊ የሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር ሲሆኑ ንግግሩን ያደረጉት ከሁለተኛው የዓለም ጦርነት በኋላ ስለተደረገው የፖላንድና ጀርመን እርቅ በሚያወሳው ጽሑፍ ወይም ህትመት ይፋዊ መግቢያ ወይም መቅድም ላይ ባሰፈሩ ጽሑፍ ነው። ይቅር እንላለን፣ ይቅርታም እንጠይቃለን። በእንግሊዝኛው We Forgive and Ask Forgiveness የሚል ርዕስ የተሰጠው ይህ መጽሐፍ ስያሜውን ያገኘው እንደ አውሮፓውያኑ የቀን አቆጣጠር በ1965 ዓ.ም የፖላንድ ጳጳስ ለጀርመን ጳጳሳት ካስተላለፉት ታሪካዊ መልእክት ነው። ይህ ህትመት ያንን ታሪካዊና ልዩ ክስተት 60ኛ ዓመት ለማክበር ባለፈው ዓመት በጳጳሳዊው ግሪጎሪያን ዩኒቨርሲቲ በተካሄደው ትምህርታዊ ጉባኤ ውጤት የተዘጋጀ ነው። ሊቀ ጳጳስ ገላገር በዝግጅት ላይ የተገኙ ሲሆን ከበርካታ አስርተ ዓመታት በፊት በሁለቱ አገራት ጳጳሳት የተደረገው እርምጃ ዛሬም ስላለው ጠቀሜታ አብራርተዋል። ገና በጦርነት ጠባሳዎች ጥልቅ ቁስል ውስጥ በነበረችው አውሮፓ ውስጥ የተነገሩት ይቅር እንላለን፣ ይቅርታም እንጠይቃለን የሚሉት ቃላት ዛሬም ልዩ ኃይልና ጠቀሜታ አላቸው ብለዋል። እርቅ የሚመነጨው ያለፈውን ጊዜ በመርሳት ሳይሆን ለቅን ውይይት ራሳችንን እያዘጋጀን ያለፈውን ጊዜ በእውነት በድፍረትና በመተማመን የመጋፈጥ ችሎታ በመያዝ መሆኑ የተገለጸ ሲሆን ሊቀ ጳጳስ ፖል ገላገር በተለይም ለክርስቲያኖች እርቅ ከሁሉም በላይ ከጌታ የሚሰጥ ስጦታ መሆኑን ማስታወስ ያስፈልጋል። ቅዱስ ጳውሎስ እንደተናገረው በክርስቶስ እግዚአብሔር ከራሱ ጋር አስታርቀን ብሎ መናገሩንም ገልጸዋል። ሊቀ ጳጳሱ አክለው ይህ አዲስ የመጽሐፍ ህትመት አዳዲስ መከፋፈሎችና ግጭቶች በበዙበት በአሁኑ ወቅት ለወደፊቱ የዚህን ታሪካዊ ምስክርነት ዋጋ እንድናሰላስል እንደሚጋብዘን ገልጸዋል። ለበርካታ አስርተ ዓመታት በትዕግሥት የተገነባው ነገር መጠበቅ ምን ያህል ውድ እንደሆነ ያስታውሰናል ብለዋል። እንዲሁም ከጦርነቱ በኋላ በአውሮፓ እርቅ ሂደት ውስጥ ታይቶ የማይታወቅ አስተዋጽኦ ላደረገው ክስተት ትውስታን ለመጠበቅ ላሳዩት ቁርጠኝነት በቫቲካን ለሚገኙት የፖላንድና የጀርመን ኤምባሲዎች ምስጋናቸውን አቅርበዋል። ዓለም ድፍረት የተሞላባቸው የእርቅ እርምጃዎች ያስፈልጓታል ሲሉ አክለው ገልጸዋል። የዝግጅቱ አዘጋጅ አምባሳደር አዳም ክቪያትኮቪስክ ሊቀ ጳጳስ ገላገር በንግግራቸው ውስጥ የፖላንድ ጳጳሳት ለጀርመን አቻዎቻቸው ያስተላለፉት መልእክት በተደጋጋሚ በማስታወሳቸው ምስጋናቸውን አቅርበዋል። ለእኛ ለፖላንድና ለጀርመን ይህ እጅግ አስፈላጊ ጉዳይ ነው ያሉት አምባሳደሩ ወደ ፖላንድ ከመመለሳቸው በፊት የሚያዘጋጁትን የመጨረሻ ዝግጅት ለእርቅ ጉዳይ ማዋላቸው አስፈላጊነት አጉልተው ገልጸዋል። ዓለም ከዚህ የበለጠ ነገር ትፈልጋለች። ከዘመኑ ቀድመው ሊሄዱ የሚችሉ ድፍረት የተሞላባቸው እርምጃዎችንና ውሳኔዎችን ትሻለች። ወደ ሌላ ሰው እጅን የመዘርጋት ፈቃደኝነት ያስፈልጋታል። ምንም እንኳን ልዩነቶች ቢኖሩም ለሌሎች አክብሮትና ምስጋና የማሳየት አስፈላጊነት አለባት ብለዋል። የጀርመኑ አምባሳደር ብሩኖ ካህል እንዲሁ የሁለቱ ሀገራት ጳጳሳት ከዓመታት በፊት ካደረጉት የእርቅ እርምጃ መነሳት አስፈላጊ መሆኑን ተናግረዋል። እርቅ አስቸጋሪ ቢሆንም የሚቻል ነው። ሆኖም አንድ ሰው የመጀመሪያውን እርምጃ መውሰድ አለበት ብለዋል። የዚህ መጽሐፍ ህትመት አግባብነት ያላቸው ተቋማት ለማነቃቃትና ትክክለኛ ሰዎች ስለዚህ እሴቶችና መሠረታዊ ግንዛቤ የበለጠ እንዲያውቁ ለማድረግ ይርዳ። በዚህም ጥላቻን፣ ሁከትንና ጦርነትን ለማሸነፍ የሚያስችሉ ተመሳሳይ ተነሳሽነቶች ዛሬም ሊፈጠሩ ይችላሉ ብለዋል።
ይህ መጽሐፍ የፖላንድ ጳጳሳት ለጀርመን ጳጳሳት የጻፉትን ደብዳቤ 60ኛ ዓመት ምክንያት በማድረግ ያከናወናቸውን ተግባራት በሙሉ ያሳሰበ ነው ሲሉ በብሮትስዋቭ የሚገኘው በእንግሊዝኛው ሪመምበረንስ እንደ ፊውቸር ማዕከል ዳይሬክተርና የዓመቱ መታሰቢያ ዝግጅት አነሳሽ የሆኑት ዶክተር አንድሬ ጄሪ ለቫቲካን ኒውስ ተናግረዋል። ይዘቱን በጥንቃቄ ስናነብ ጥሩ የፖላንድ ጀርመን ግንኙነት ለመገንባት ያደረገውን የጋራ ጥረት ተጨባጭ ውጤቶችን ማየት እንችላለን ብለዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ተብረተለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናስደምጣችሁን ሳምንታዊ ዝግጅት የምናቀርብበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ትንሣኤ የቅድስት ሥላሴ ሥራ የሆነው እንዴት ነው? የክርስቶስ ትንሣኤ የእግዚአብሔር ከሁሉ የላቀ ድንቅ ሥራ ነው። ሦስቱ አካላት ለእነርሱ በተገባ መሠረት በጋራ ይሠራሉ። ይኸውም አብ ኃይሉን ይገልጻል፣ ወልድም ነፍሱንና በመንፈስ ቅዱስ ሕይወት የዘራውን የከበረውን ሥጋውን መልሶ በማዋሄድ ቀደም ስል በነጻ የሰጠውን ሕይወት እንደገና ይለብሳል። በዮሐንስ ወንጌል ምዕራፍ 10 ከቁጥር 17። የትንሣኤ የማዳን ትርጉሙ ምንድን ነው? ትንሣኤ የምስጢረ ሥጋዌ ፍጻሜ ነው። የክርስቶስ መለኮታዊነትና ያደረጋቸውና ያስተማራቸው ነገሮች ሁሉ ማረጋገጫ ነው። ለእኛ የተገቡ የመለኮታዊ የተስፋ ቃላት ሁሉ ፍጻሜ ነው። ከዚህ በተጨማሪ ኃጢአትና ሞትን አሸንፎ ከሞት የተነሳው ክርስቶስ ለእኛም የጽድቃችንና የትንሣያችን መሠረት ነው። የክርስቶስ ትንሣኤ በአንድያ ልጁ ሕይወት በእውነት መካፈል የሆነውን የልጅነት ጸጋ ይሰጠናል። ኢየሱስ ወደ ሰማይ ወጣ፣ ሁሉን በሚችል በእግዚአብሔር አብ ቀኝ ተቀመጠ። እርገት ምንድን ነው? ኢየሱስ ከሞት የተነሳውን ክብሩን በሸፈኑ ሰብአዊ ባሕርያት ራሱን ለሐዋርያት ሲገልጥ ከቆየባቸው ከአርባ ቀናት በኋላ ወደ ሰማይ ወጣ፣ በአብ ቀኝም ተቀመጠ። እርሱ አሁን በሰብአዊነቱ በእግዚአብሔር ልጅ ክብር ለዘላለም ይነግሣል። በአብም ዘንድ ዘውትር ስለ እኛ ይማለዳል፣ መንፈሱን ይልክልናል። አንድ ቀን እርሱ ወዳዘጋጀልን ስፍራ እንደምንደርስ ተስፋ ይሰጠናል። ከዚያም ሕያዋንና ሙታንን ለመፍረድ ይመጣል። አሁን ጌታ ኢየሱስ የምነግሠው እንዴት ነው? የፍጥረትና የታሪክ ጌታ የቤተ ክርስቲያኑም ራስ የሆነው የከበረው ክርስቶስ አሁንም የመንግሥቱ ዘርና መጀመሪያ የሆነችው ቤተ ክርስቲያን ባለችበት ምድር ላይ ምስጢራዊ በሆነ መንገድ ይገኛል። አንድ ቀን በክብር የምመለስ ቢሆንም ጊዜውን ግን አናውቅም። ስለዚህ ጌታ ሆይ ና በራእይ መልእክት ምዕራፍ 22 ከቁጥር 20 እያለን እየጸለየን የእርሱን መምጣት ነቅተን እንጠባበቃለን። የጌታ በክብር መምጣት እንዴት ይሆናል? ከዚህ አላፊ ዓለም መጨረሻ በኋላ ክርስቶስ በክብር ይመጣል። ከዚያም በዳግም መጻአትና በመጨረሻው ፍርድ የእግዚአብሔር አሸናፊነት ይገለጣል። የእግዚአብሔር መንግሥትም እውን ይሆናል። ክርስቶስ ሕያዋንና ሙታንን እንዴት ይፈርዳል? ክርስቶስ የምፈርደው ለሰው ልጆች ሁሉ ደህንነት ለማምጣት በመጣው በመድኃኔዓለም ኃይል ነው። ያን ጊዜ የእያንዳንዱ ሰው የልብ ምስጢሮች እንዲሁም እያንዳንዱ ሰው ለእግዚአብሔርና ለባልንጀራው ያሳየው ጠባይ ይገለጣል። እያንዳንዱ ሰው እንደ ሕይወቱ ሁኔታ በሕይወት ይሞላል ወይም ለዘላለም ይኮነናል። በዚህ መንገድ እግዚአብሔር ሁሉ በሁሉ የሚሆንበት በአንደኛ ቆሮንቶስ መልእክት ምዕራፍ 15 ከቁጥር 28 የክርስቶስ ሙላት በኤፌሶን መልእክት ምዕራፍ 4 ከቁጥር 13 ይፈጸማል። በመንፈስ ቅዱስ አምናለሁ፣ ቤተ ክርስቲያን በመንፈስ ቅዱስ አምናለሁ ስትል ምን ማለት ነው? በመንፈስ ቅዱስ ማመን ማለት ከአብና ከወልድ በሰረጸው እና ከአብና ከወልድ ጋር በምወሰደውና በሚከበረው በቅድስት ሥላሴ ሦስተኛ አካል ማመን ማለት ነው። መንፈስ ቅዱስ ወደ ልባችን የተላከው በገላትያን መልእክት ምዕራፍ 4 ከቁጥር 6 የእግዚአብሔር ልጆች ሆነን አዲስ ሕይወት እንድናገኝ ነው። የወልድና የመንፈስ ቅዱስ ተልእኮዎች የማይነጣጠሉት ለምንድን ነው? በማይነጣጠለው ቅድስት ሥላሴ ውስጥ ወልድና መንፈስ ቅዱስ የተለያዩ ቢሆኑም አይነጣጠሉም። ከመጀመሪያ አንስቶ እስከ መጨረሻ ጊዜ ድረስ አብ ልጁን ሲልክ እንደ ልጆች እግዚአብሔርን አባት በሮሜ መልእክት ምዕራፍ 8 ከቁጥር 15 ብለን መጥራት እንድንችል ዘንድ ከክርስቶስ ጋር አንድ የሚያደርገን መንፈሱንም ይልካል። መንፈስ ቅዱስ ረቂቅ ቢሆንም በሥራዎቹ እናውቀዋለን። እርሱ ቃልን ይገልጥልናል፣ በቤተ ክርስቲያንም ውስጥ ሆኖ ይሠራል። የመንፈስ ቅዱስ ስሞች ምንድን ናቸው? መንፈስ ቅዱስ የቅድስት ሥላሴ ሦስተኛ አካል ትክክለኛ ስሙ ነው።
ኢየሱስ ደግሞ ጳራቅሊጦስ ወይም አጽናኝ ወይም ጠበቃና የእውነት መንፈስ ብሎ ይጠራዋል። አዲስ ኪዳንም ስለ እርሱ ሲጠቅስ የክርስቶስ መንፈስ፣ የጌታ መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስና የተስፋ መንፈስ ይለዋል። መንፈስ ቅዱስን የሚወክሉ ምልክቶች ምንድን ናቸው? መንፈስ ቅዱስን የሚያመለክቱ ብዙ ምልክቶች አሉ። ለምሳሌ እርሱ ከክርስቶስ የቆሰለ ልብ የሚፈልቅና የተጠመቁ ሰዎችን ጥም የሚያረካ ሕያው ውሃ ነው። የምስጢረ ሜሮን ምልክት የሆነው የዘይት ቅባት ነው። የነካውን ነገር የሚለውጥ እሳት ነው። መለኮታዊ ክብር የተገለጠበት ጥቁር ወይም ብርሃን የበዛበት ደመና ነው። መንፈስ ቅዱስ የምሰጥበት እጅን መጫን ነው። ክርስቶስ በተጠመቀ ጊዜ በእርሱ ላይ የወረደና በእርሱም ላይ የኖረ እርግብ ነው። መንፈስ ቅዱስ በነቢያት አፍ ተናገረ ማለት ምን ማለት ነው? ነቢያት የምለው ቃል በእግዚአብሔር ስም እንዲናገሩ በመንፈስ ቅዱስ የተቀሰቀሱ ሰዎችን

ስለ እግዚአብሔር ልጅ ስለ ክርስቶስ መምጣት ሰበከ። በማርያም ውስጥ የመንፈስ ቅዱስ ሥራ ምንድን ነው? መንፈስ ቅዱስ ስለ ክርስቶስ መምጣት በብሉይ ኪዳን የተጀመረውን ዝግጅትና ቆይታ በማርያም ፈጸመ። ልዩ በሆነ መንገድ በጸጋ ሞላት። ሰው የሆነውን የእግዚአብሔር ልጅ መውለድ ትችል ዘንድ ድንግልናዋን ፍሬያማ አደረገ። የሙሉ ክርስቶስ ማለትም ራስ የሆነው የኢየሱስ እናት እንዲሁም አካሉ የሆነችው የቤተ ክርስቲያን እናት አደረጋት። መንፈስ ቅዱስ ከቤተ ክርስቲያን መከሰት ጋር የዘመኑን ፍጻሜ ባበሰረበት በጴንጤቆስቴ ዕለት ማርያም ከ12ቱ ጋር ነበረች።

ምንጭ ርዕሰ ሊቃኔ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 130 እስከ 142 ላይ የተወሰደ መሆኑን ገልጻለሁ።

አድማጮቻችን የዛሬው የሐሙስ የመስከረም 14 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማ

ታሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስደተኛ ህጻናት እንክብካቤና ጥበቃ እንዲደረግ ጥሪ ማቅረባቸውን የሚገልጽ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ሊቀ ጳጳስ ገላገር እርቅ የሚመነጨው ያለፈው ጊዜ እውነት በጸጋ በመቀበል ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እንደዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ በረና በርገኔጋ በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ ለስደተኛ ሕፃናት እንክብካቤና ጥበቃ እንዲደረግ ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ ለስደተኛና ጥገኝነት ጥየቃ የተዳረጉ ሕፃናት ጥበቃ እንዲደረግላቸው እንዲሁም በጉዞ ላይ ላሉ ታዳጊዎች ሁሉም ሰው ኃላፊነት እንዲወስድ ጥሪ አቀረበዋል። ይህ ጥሪ የተላለፈው የዓለም የስደተኞችና ተፈናቃዮች ቀን ከመከበሩ አስቀድሞ ነው። ርዕሰ ሊቃነ ጳጳሳት ሊዮ ረቡዕ ዕለት መስከረም 13/2019 ዓ.ም በስደት ጉዞ ወቅት ለጥቃት ለብዝበዛና ለአሰቃቂ ሁኔታዎች ለተጋለጡ ወጣት ስደተኞችና ተፈናቃዮች ሁሉም ሰው ኃላፊነት እንዲወስድ አጣዳፊ ጥሪ አቀረበዋል። ይህ ጥሪ የተላለፈው ርዕሰ ሊቃነ ጳጳሳቱ ከነዚህ ሕፃናት አንዱ እንኳን ቢሆን በሚል መሪ ቃል መልእክት ላስተላለፉበት 112ኛው የዓለም የስደተኞችና ተፈናቃዮች ቀን ሊከበር 4 ቀናት ሲቀሩት ነው። በቅዱስ ጴጥሮስ አደባባይ ካደረጉት የጠቅላላ የትምህርተ ክርስቶስ አስተምሮ ማጠቃለያ ላይ እሁድ መስከረም 17/2019 ዓ.ም የዓለም የስደተኞችና ተፈናቃዮች ቀን ነው ያሉት ርዕሰ ሊቃነ ጳጳሳቱ ሐሳቤ ከስደተኞችና ተፈናቃዮች በተለይም አገራቸውን ለቀው እንዲወጡ ከተገደዱ ታዳጊዎች ጋር ነው ብለዋል። ሕፃናትና ታዳጊዎች እጅግ ተጋላጭ ናቸው ሲሉ ንግግራቸውን የቀጠሉት ርዕሰ ሊቃነ ጳጳሳቱ ብዙውን ጊዜ የማይነገር ስቃይ ማለትም ጥቃት፣ ስቃይ፣ ብዝበዛና አሰቃቂ ሁኔታዎች ይደርሱባቸዋል። እንዲሁም በስደት ጉዞ ወቅት ሕይወታቸውን የሚያጡበት ሁኔታም ብዙ ጊዜ ይከሰታል ብለዋል። ከዚያም ርዕሰ ሊቃነ ጳጳሳቱ ቀጥተኛ ጥሪ አቅርበዋል። የሁሉንም ሰው የኃላፊነት ስሜት እጠይቃለሁ። ሁላችንም ሁልጊዜ ጥበቃና እንክብካቤ ሊደረግላቸው የሚገባቸው በእነዚህ ወጣት ሕይወት ውስጥ በግል እንደምንሳተፍ ይሰማን ሲሉ አክለው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ ጥሪ የተላለፈው ቤተ ክርስቲያኗ በመጪው መስከረም 17/2019 ዓ.ም የዓለም የስደተኞችና ተፈናቃዮች ቀን ለማክበር በምትዘጋጅበት ወቅት ነው። በናሴ ወር ለዚህ ዓለም አቀፍ ቀን ባስተላለፉት መልእክት ርዕሰ ሊቃነ ጳጳሳቱ ታዳጊዎች በስደትና በግዴታ መፈናቀል ሂደት ውስጥ ከተሳተፉት ሰዎች መካከል እጅግ ተጋላጭ ከሆኑት መካከል አንዱ መሆናቸው አስታውሰዋል። በመልእክታቸው በሚሊየን የሚቆጠሩ ሕፃናትና ታዳጊዎች በጦርነት፣ በድህነት፣ በብጥብጥ፣ በአካባቢያዊ አደጋዎችና በሌሎች አሳዛኝ ሁኔታዎች ምክንያት አገራቸውን ለቀው እንዲወጡ ይገደዳሉ። በሚያሳዝን ሁኔታ ቁጥራቸው እየጨመረ ነው ሲሉ ጠቅሰዋል። ርዕሰ ሊቃነ ጳጳሳት ሊዮ በተጨማሪም በስደት ጉዞ ውስጥ የሚከሰቱ ሞቶች፣ የሰዎች ዝውውርና ብዝበዛ፣ ታዳጊዎች ለትጥቅ ግጭቶች እንዲሰለፉ መደረግ፣ ወሲባዊ ጥቃት፣ አስገዳጅ ጋብቻና በጉዞ ወቅት የደረሰባቸው ወይም የተመለከቱት ጭካኔ የተሞላባቸው ድርጊቶች ላይ ትኩረት አድርገዋል። ክብራቸው በብዙ መንገድ ይረገጣል ብለዋል። ሆኖም ከዚህ አሳዛኝ ሁኔታ አንጻር ሐሳቤ ወደ ኢየሱስ ቃላት ያመራል። እነዚህ ቃላት ሕሊናችንን በጥልቀት የሚፈታተኑ ናቸው። እንደዚህ ያለው ልጅ በስሜ የሚቀበል ሁሉ እኔን ይቀበላል የሚለውን የኢየሱስን ቃላት ማዳመጥ ይኖርብናል ብለዋል። ከተባበሩት መንግሥታት የስደተኞች ኤጀንሲ UNHCR በዓለም ዙሪያ ከጦርነት፣ ከአመጽና ከስደት ለመሸሽ የተገደዱ ሰዎችን የሚጠብቅና የሚረዳ የተባበሩት መንግሥታት የስደተኞች ኤጀንሲ ነው። ይህ ድርጅት እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2026 ዓ.ም ይፋ ባደረገው ሪፖርት እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም መጨረሻ ላይ በዓለም ዙሪያ 117.8 ሚሊየን ሰዎች በስደት፣ በግጭት፣ በውከት፣ በሰብአዊ መብት ጥሰቶችና በአየር ንብረት ቀውስ ምክንያት ከቀያቸው እንዲፈናቀሉ ተደርገዋል። ይህ ቁጥር 41.6 ሚሊየን ስደተኞችን፣ 9 ሚሊየን ጥገኝነት ጠያቂዎችንና በግጭት ወይም በሁከት ምክንያት በራሳቸው አገር ውስጥ የተፈናቀሉ 68.7 ሚሊየን ሰዎችን ያካትታል። ሕፃናት ከተፈናቀሉ ሰዎች መካከል ከፍተኛውን ድርሻ ይይዛሉ። የተባበሩት መንግሥታት የስደተኞች ኤጀንሲ እንደገመተው እንደ አውሮፓውያኑ የቀን አቆጣጠር በ2025 ዓ.ም መጨረሻ ላይ በግዳጅ ከተፈናቀሉ 117.8 ሚሊየን ሰዎች መካከል 45 ሚሊየኑ ከ18 ዓመት በታች የሆኑ ሕፃናት ነበሩ። ከስደተኞች የስደተኛ መሰል ሁኔታ ውስጥ ካሉ ሰዎችና ዓለም አቀፍ ጥበቃ ከሚያስፈልጋቸው ሌሎች ሰዎች መካከል 39 በመቶ የሚሆኑ ሕፃናት እንደነበሩም ሪፖርቱ አክሎ ዘግቧል።
አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። ሊቀ ጳጳስ ገላገር እርቅ የሚመነጨው ያለፈው ጊዜ እውነት በጸጋ በመቀበል ነው ማለታቸው ተገለጸ። ሊቀ ጳጳስ ፖል ሪቻርድ ገላገር በቫቲካን የፖላንድ ኤምባሲ በተዘጋጀው ዝግጅት ላይ ንግግር ሲያደርጉ ከሁለተኛው የዓለም ጦርነት በኋላ የተደረገው የፖላንድና ጀርመን እርቅ ዛሬም ድረስ ያለውን ጠቀሜታ አጉልተው አሳይተዋል። እርቅውን እንዲሆን ስለ ያለፈው ጊዜ እውነት በድፍረት መጋፈጥና ለውይይት ክፍት መሆን እንደሚያስፈልግም አጽንኦት ሰጥተው ተናግረዋል። እርቅ የሚመነጨው ያለፈውን ጊዜ በመርሳት ሳይሆን ለቅን ውይይት ራሳችንን እያዘጋጀን ያለፈውን ጊዜ በእውነት በድፍረትና በመተማመን የመጋፈጥ ችሎታ በመያዝ ነው። ይህንን የተናገሩት ቫቲካን ከተለያዩ ሀገራትና ዓለም አቀፍ ድርጅቶች ጋር የምታደርገውን ግንኙነት በበላይነት የሚቆጣጠረው የቅድስት መንበር ጽሕፈት ቤት ዋና ኃላፊ የሆኑት ሊቀ ጳጳስ ፖል ሪቻርድ ገላገር ሲሆኑ ንግግሩን ያደረጉት ከሁለተኛው የዓለም ጦርነት በኋላ ስለተደረገው የፖላንድና ጀርመን እርቅ በሚያወሳው ጽሑፍ ወይም ህትመት ይፋዊ መግቢያ ወይም መቅድም ላይ ባሰፈሩ ጽሑፍ ነው። ይቅር እንላለን፣ ይቅርታም እንጠይቃለን። በእንግሊዝኛው We Forgive and Ask Forgiveness የሚል ርዕስ የተሰጠው ይህ መጽሐፍ ስያሜውን ያገኘው እንደ አውሮፓውያኑ የቀን አቆጣጠር በ1965 ዓ.ም የፖላንድ ጳጳስ ለጀርመን ጳጳሳት ካስተላለፉት ታሪካዊ መልእክት ነው። ይህ ህትመት ያንን ታሪካዊና ልዩ ክስተት 60ኛ ዓመት ለማክበር ባለፈው ዓመት በጳጳሳዊው ግሪጎሪያን ዩኒቨርሲቲ በተካሄደው ትምህርታዊ ጉባኤ ውጤት የተዘጋጀ ነው። ሊቀ ጳጳስ ገላገር በዝግጅቱ ላይ የተገኙ ሲሆን ከበርካታ 10 ዓመታት በፊት በሁለቱ አገራት ጳጳሳት የተደረገው ርምጃ ዛሬም ስላለው ጠቀሜታ አብራርተዋል። ገና በጦርነት ጠባሳዎች ጥልቅ ቁስል ውስጥ በነበረችው አውሮፓ ውስጥ የተነገሩት ይቅር እንላለን፣ ይቅርታም እንጠይቃለን የሚሉት ቃላት ዛሬም ልዩ ኃይልና ጠቀሜታ አላቸው ብለዋል። እርቅ የሚመነጨው ያለፈውን ጊዜ በመርሳት ሳይሆን ለቅን ውይይት ራሳችንን እያዘጋጀን ያለፈውን ጊዜ በእውነት በድፍረትና በመተማመን የመጋፈጥ ችሎታ በመያዝ መሆኑ የተገለጸ ሲሆን ሊቀ ጳጳስ ፖል ገላገር በተለይም ለክርስቲያኖች እርቅ ከሁሉም በላይ ከጌታ የሚሰጥ ስጦታ መሆኑን ማስታወስ ያስፈልጋል። ቅዱስ ጳውሎስ እንደተናገረው በክርስቶስ እግዚአብሔር ከራሱ ጋር አስታርቀን ብሎ መናገሩንም ገልጸዋል። ሊቀ ጳጳሱ አክለው ይህ አዲስ የመጽሐፍ ህትመት አዳዲስ መከፋፈሎችና ግጭቶች በበዙበት በአሁኑ ወቅት ለወደፊቱ የዚህን ታሪካዊ ምስክርነት ዋጋ እንድናሰላስል እንደሚጋብዘን ገልጸዋል። ለበርካታ 10 ዓመታት በትዕግሥት የተገነባው ነገር መጠበቅ ምን ያህል ውድ እንደሆነ ያስታውሰናል ብለዋል። እንዲሁም ከጦርነቱ በኋላ በአውሮፓ እርቅ ሂደት ውስጥ ታይቶ የማይታወቅ አስተዋጽኦ ላደረገው ክስተት ትውስታን ለመጠበቅ ላሳዩት ቁርጠኝነት በቫቲካን ለሚገኙት የፖላንድና የጀርመን ኤምባሲዎች ምስጋናቸውን አቅርበዋል። ዓለም ድፍረት የተሞላባቸው የእርቅ እርምጃዎች ያስፈልጓታል ሲሉ አክለው ገልጸዋል። የዝግጅቱ አዘጋጅ አምባሳደር አዳም ክቪያት ኮቪስክ ሊቀ ጳጳስ ገላገር በንግግራቸው ውስጥ የፖላንድ ጳጳሳት ለጀርመን አቻዎቻቸው ያስተላለፉት መልእክት በተደጋጋሚ በማስታወሳቸው ምስጋናቸውን አቅርበዋል። ለእኛ ለፖላንድና ለጀርመን ይህ እጅግ አስፈላጊ ጉዳይ ነው ያሉት አምባሳደሩ ወደ ፖላንድ ከመመለሳቸው በፊት የሚያዘጋጁትን የመጨረሻ ዝግጅት ለእርቅ ጉዳይ ማዋላቸው አስፈላጊነት አጉልተው ገልጸዋል። ዓለም ከዚህ የበለጠ ነገር ትፈልጋለች። ከዘመኑ ቀድመው ሊሄዱ የሚችሉ ድፍረት የተሞላባቸው እርምጃዎችንና ውሳኔዎችን ትሻለች። ወደ ሌላ ሰው እጅን የመዘርጋት ፈቃደኝነት ያስፈልጋታል። ምንም እንኳን ልዩነቶች ቢኖሩም ለሌሎች አክብሮትና ምስጋና የማሳየት አስፈላጊነት አለባት ብለዋል። የጀርመኑ አምባሳደር ብሩኖ ካህል እንዲሁ የሁለቱ ሀገራት ጳጳሳት ከዓመታት በፊት ካደረጉት የእርቅ እርምጃ መነሳት አስፈላጊ መሆኑን ተናግረዋል። እርቅ አስቸጋሪ ቢሆንም የሚቻል ነው። ሆኖም አንድ ሰው የመጀመሪያውን እርምጃ መውሰድ አለበት ብለዋል። የዚህ መጽሐፍ ህትመት አግባብነት ያላቸው ተቋማት ለማነቃቃትና ትክክለኛ ሰዎች ስለዚህ እሴቶችና መሠረታዊ ግንዛቤ የበለጠ እንዲያውቁ ለማድረግ ይርዳ። በዚህም ጥላቻን፣ ሁከትንና ጦርነትን ለማሸነፍ የሚያስችሉ ተመሳሳይ ተነሳሽነቶች ዛሬም ሊፈጠሩ ይችላሉ ብለዋል።
ይህ መጽሐፍ የፖላንድ ጳጳሳት ለጀርመን ጳጳሳት የጻፉትን ደብዳቤ 60ኛ ዓመት ምክንያት በማድረግ ያከናወናቸውን ተግባራት በሙሉ ያሳሰበ ነው ሲሉ በብሮትስዋቭ የሚገኘው በእንግሊዝኛው Remembrance in the Future ማዕከል ዳይሬክተርና የዓመቱ መታሰቢያ ዝግጅት አነሳሽ የሆኑት ዶክተር አንድሬ ጄሪ ለቫቲካን ኒውስ ተናግረዋል። ይዘቱን በጥንቃቄ ስናነብ ጥሩ የፖላንድ ጀርመን ግንኙነት ለመገንባት ያደረገውን የጋራ ጥረት ተጨባጭ ውጤቶችን ማየት እንችላለን ብለዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የመስከረም 14 2019 ዓ.ም ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናስደምጣችሁን ሳምንታዊ ዝግጅት የምናቀርብበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ትንሣኤ የቅድስት ሥላሴ ሥራ የሆነው እንዴት ነው? የክርስቶስ ትንሣኤ የእግዚአብሔር ከሁሉ የላቀ ድንቅ ሥራ ነው። ሦስቱ አካላት ለእነርሱ በተገባ መሠረት በጋራ ይሠራሉ። ይኸውም አብ ኃይሉን ይገልጻል፣ ወልድም ነፍሱንና በመንፈስ ቅዱስ ሕይወት የዘራውን የከበረውን ሥጋውን መልሶ በማዋሄድ ቀደም ሲል በነጻ የሰጠውን ሕይወት እንደገና ይለብሳል። በዮሐንስ ወንጌል ምዕራፍ 10 ከቁጥር 17 የትንሣኤ የማዳን ትርጉሙ ምንድን ነው? ትንሣኤ የምስጢረ ሥጋዌ ፍጻሜ ነው። የክርስቶስ መለኮታዊነትና ያደረጋቸውና ያስተማራቸው ነገሮች ሁሉ ማረጋገጫ ነው። ለእኛ የተገቡ የመለኮታዊ የተስፋ ቃላት ሁሉ ፍጻሜ ነው። ከዚህ በተጨማሪ ኃጢአትና ሞትን አሸንፎ ከሞት የተነሳው ክርስቶስ ለእኛም የጽድቃችንና የትንሣያችን መሠረት ነው። የክርስቶስ ትንሣኤ በአንድያ ልጁ ሕይወት በእውነት መካፈል የሆነውን የልጅነት ጸጋ ይሰጠናል። ኢየሱስ ወደ ሰማይ ወጣ፣ ሁሉን በሚችል በእግዚአብሔር አብ ቀኝ ተቀመጠ። እርገት ምንድን ነው? ኢየሱስ ከሞት የተነሳውን ክብሩን በሸፈኑ ሰብአዊ ባሕርያት ራሱን ለሐዋርያት ሲገልጥ ከቆየባቸው ከአርባ ቀናት በኋላ ወደ ሰማይ ወጣ፣ በአብ ቀኝም ተቀመጠ። እርሱ አሁን በሰብአዊነቱ በእግዚአብሔር ልጅ ክብር ለዘላለም ይነግሣል። በአብም ዘንድ ዘውትር ስለ እኛ ይማለዳል፣ መንፈሱን ይልክልናል። አንድ ቀን እርሱ ወዳዘጋጀልን ስፍራ እንደምንደርስ ተስፋ ይሰጠናል። ከዚያም ሕያዋንና ሙታንን ለመፍረድ ይመጣል። አሁን ጌታ ኢየሱስ የምነግሠው እንዴት ነው? የፍጥረትና የታሪክ ጌታ የቤተ ክርስቲያኑም ራስ የሆነው የከበረው ክርስቶስ አሁንም የመንግሥቱ ዘርና መጀመሪያ የሆነችው ቤተ ክርስቲያን ባለችበት ምድር ላይ ምስጢራዊ በሆነ መንገድ ይገኛል። አንድ ቀን በክብር የምመለስ ቢሆንም ጊዜውን ግን አናውቅም። ስለዚህ ጌታ ሆይ ና በራእይ መልእክት ምዕራፍ 22 ከቁጥር 20 እያለን እየጸለየን የእርሱን መምጣት ነቅተን እንጠባበቃለን። የጌታ በክብር መምጣት እንዴት ይሆናል? ከዚህ አላፊ ዓለም መጨረሻ በኋላ ክርስቶስ በክብር ይመጣል። ከዚያም በዳግም መጻአትና በመጨረሻው ፍርድ የእግዚአብሔር አሸናፊነት ይገለጣል። የእግዚአብሔር መንግሥትም እውን ይሆናል። ክርስቶስ ሕያዋንና ሙታንን እንዴት ይፈርዳል? ክርስቶስ የምፈርደው ለሰው ልጆች ሁሉ ደህንነት ለማምጣት በመጣው በመድኃኔዓለም ኃይል ነው። ያን ጊዜ የእያንዳንዱ ሰው የልብ ምስጢሮች እንዲሁም እያንዳንዱ ሰው ለእግዚአብሔርና ለባልንጀራው ያሳየው ጠባይ ይገለጣል። እያንዳንዱ ሰው እንደ ሕይወቱ ሁኔታ በሕይወት ይሞላል ወይም ለዘላለም ይኮነናል። በዚህ መንገድ እግዚአብሔር ሁሉ በሁሉ የሚሆንበት በአንደኛ ቆሮንቶስ መልእክት ምዕራፍ 15 ከቁጥር 28 የክርስቶስ ሙላት በኤፌሶን መልእክት ምዕራፍ 4 ከቁጥር 13 ይፈጸማል። በመንፈስ ቅዱስ አምናለሁ፣ ቤተ ክርስቲያን በመንፈስ ቅዱስ አምናለሁ ስትል ምን ማለት ነው? በመንፈስ ቅዱስ ማመን ማለት ከአብና ከወልድ በሰረጸው እና ከአብና ከወልድ ጋር በምወሰደውና በሚከበረው በቅድስት ሥላሴ ሦስተኛ አካል ማመን ማለት ነው። መንፈስ ቅዱስ ወደ ልባችን የተላከው በገላትያን መልእክት ምዕራፍ 4 ከቁጥር 6 የእግዚአብሔር ልጆች ሆነን አዲስ ሕይወት እንድናገኝ ነው። የወልድና የመንፈስ ቅዱስ ተልእኮዎች የማይነጣጠሉት ለምንድን ነው? በማይነጣጠለው ቅድስት ሥላሴ ውስጥ ወልድና መንፈስ ቅዱስ የተለያዩ ቢሆኑም አይነጣጠሉም። ከመጀመሪያ አንስቶ እስከ መጨረሻ ጊዜ ድረስ አብ ልጁን ሲልክ እንደ ልጆች እግዚአብሔርን አባት በሮሜ መልእክት ምዕራፍ 8 ከቁጥር 15 ብለን መጥራት እንድንችል ዘንድ ከክርስቶስ ጋር አንድ የሚያደርገን መንፈሱንም ይልካል። መንፈስ ቅዱስ ረቂቅ ቢሆንም በሥራዎቹ እናውቀዋለን። እርሱ ቃልን ይገልጥልናል፣ በቤተ ክርስቲያንም ውስጥ ሆኖ ይሠራል። የመንፈስ ቅዱስ ስሞች ምንድን ናቸው? መንፈስ ቅዱስ የቅድስት ሥላሴ ሦስተኛ አካል ትክክለኛ ስሙ ነው።
ኢየሱስ ደግሞ ጳራቅሊጦስ ወይም አጽናኝ ወይም ጠበቃና የእውነት መንፈስ ብሎ ይጠራዋል። አዲስ ኪዳንም ስለ እርሱ ሲጠቅስ የክርስቶስ መንፈስ፣ የጌታ መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስና የተስፋ መንፈስ ይለዋል። መንፈስ ቅዱስን የሚወክሉ ምልክቶች ምንድን ናቸው? መንፈስ ቅዱስን የሚያመለክቱ ብዙ ምልክቶች አሉ። ለምሳሌ እርሱ ከክርስቶስ የቆሰለ ልብ የሚፈልቅና የተጠመቁ ሰዎችን ጥም የሚያረካ ሕያው ውሃ ነው። የምስጢረ ሜሮን ምልክት የሆነው የዘይት ቅባት ነው። የነካውን ነገር የሚለውጥ እሳት ነው። መለኮታዊ ክብር የተገለጠበት ጥቁር ወይም ብርሃን የበዛበት ደመና ነው። መንፈስ ቅዱስ የምሰጥበት እጅን መጫን ነው። ክርስቶስ በተጠመቀ ጊዜ በእርሱ ላይ የወረደና በእርሱም ላይ የኖረ እርግብ ነው። መንፈስ ቅዱስ በነቢያት አፍ ተናገረ ማለት ምን ማለት ነው? ነቢያት የምለው ቃል በእግዚአብሔር ስም እንዲናገሩ በመንፈስ ቅዱስ የተቀሰቀሱ ሰዎችን ያመለክታል። መንፈስ ቅዱስ በብሉይ ኪዳን ውስጥ የተናገሩ ትንቢቶችን በክርስቶስ ወደ ፍጻሜ ያደርሳል። ምስጢሩንም በአዲስ ኪዳን ውስጥ ይገልጸዋል። መንፈስ ቅዱስ በመጥምቆ ዮሐንስ በኩል ምን ሠራ? መንፈስ ቅዱስ የብሉይ ኪዳን የመጨረሻ ነቢይ የሆነው መጥምቆ ዮሐንስን ሞላ። በእርሱ ቀስቃሽነትም ዮሐንስ የተዘጋጁትን ሕዝብ ለጌታ እንዲያሰናዳ በሉቃስ ወንጌል ምዕራፍ 1 ከቁጥር 17 ተላከ። መንፈስ ቅዱስ ሲወርድበትና በእርሱም ላይ ሲኖር ስላየውና በመንፈስ ስለሚጠመቁ በዮሐንስ ወንጌል ምዕራፍ 1 ከቁጥር 33 ስለ እግዚአብሔር ልጅ ስለ ክርስቶስ መምጣት ሰበከ። በማርያም ውስጥ የመንፈስ ቅዱስ ሥራ ምንድን ነው? መንፈስ ቅዱስ ስለ ክርስቶስ መምጣት በብሉይ ኪዳን የተጀመረውን ዝግጅትና ቆይታ በማርያም ፈጸመ። ልዩ በሆነ መንገድ በጸጋ ሞላት። ሰው የሆነውን የእግዚአብሔር ልጅ መውለድ ትችል ዘንድ ድንግልናዋን ፍሬያማ አደረገ። የሙሉ ክርስቶስ ማለትም ራስ የሆነው የኢየሱስ እናት እንዲሁም አካሉ የሆነችው የቤተ ክርስቲያን እናት አደረጋት። መንፈስ ቅዱስ ከቤተ ክርስቲያን መከሰት ጋር የዘመኑን ፍጻሜ ባበሰረበት በጴንጠቆስቴ ዕለት ማርያም ከአስራ ሁለቱ ጋር ነበረች።

ምንጭ፣ ርእሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 130 እስከ 142 ላይ የተወሰደ መሆኑን ገልጻለሁ።

አድማጮቻችን የዛሬው የሐሙስ የመስከረም 14 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።